0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰኞ መስከረም 25 ቀን 2019 ዓ.ም ጤና ይስጥልን። የዶቸ በለ የቀጥታ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ዮሐንስ ገብረ እግዚአብሔር አብረናችሁ እንቆያለን። የዓለም ዜና ተከትሎ በሚቀርበው የዜና መጽሔት ዝግጅታችን ዛሬ የተመሰረተው መንግስት የሚጠብቁት አንገብጋቢ የጸጥታና ቀጠናዊ ጉዳዮችን፣ የፌዴራል መንግስት ኃይሎች የተቆጣጠሯት መቀሌ አሁን ያለችበትን ሁኔታ፣ በአማራ ክልል ሰቆጣ ከተማ የነበሩ የጻግብጅና በርገሌ ወረዳ ተፈናቃዮች ወደ ቀያቸው መመለስ ጀመሩ መባሉን፣ እንዲሁም የኤርትራ፣ ሶማሊያ፣ ሱዳንና ግብጽ መሪዎች የጋራ መግለጫን የሚያስቃኙ አራት ዘገባዎች ይኖሩናል። ሳምንታዎቹ ማህደረ ዜናና የስፖርት ዝግጅቶችም መሰናዷቸው ተጠናቆ የዝግጅት ጊዜያቸውን በመጠባበቅ ላይ ይገኛሉ። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 10985 ሜጋሄርዝ ሆሪዞንታል DW08 ላይ ማድመጥ ይቻላል። DW አፓሪክ በተባለ አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ፣ አስተያየት መስጠትም ይቻላል። የዶች በለን ዘገባዎች በዋትሳፕ፣ በቲክቶክ፣ በቴሌግራም እና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ የዓለም ዋና ዋና ዜናዎች እናልፋለን። ዮሐንስ ገብረ እግዚአብሔር ተዘጋጅቷል።
0: የDW ዜና።
2: ሰላም ጤና ስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹ፣ የህዝብ ተወካዮች ምክር ቤት ሰባተኛ መደበኛ ስብሰባ አንደኛ ዓመት የሥራ ዘመን የመንግሥት ምስረታ ጉባኤውን በማካሄድ ዶክተር አብይ አህመድን ጠቅላይ ሚኒስትር አድርጎ ሰይሟል። ጠቅላይ ሚኒስትሩ ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር የኢትዮጵያ ስልጣኔ ያለ ባህር በር እውን ሊሆን ስለማይችል በሰጥቶ መቀበል መርህ ኢትዮጵያ የባህር በር እንዲኖራት ተግተን እንሰራለን ብሏል። ኢትዮጵያ በአባይ ወንዝና በቀይ ባህር ያላትን ታሪካዊና መልክዓ ምድራዊ እውነታዎች በማንኛውም ኃይል ሊቀየር አይችልም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ገለጸ። በሳውዲ አረቢያ የሚደገፈው የየመን መንግሥት ጦርና በኢራን የሚደገፉት የሁቲ ደፈጣ ተዋጊዎች በየፊናቸው ድል እየቀናን ነው አሉ። በዩናይትድ ስቴትስና በኢራን ጦርነት ምክንያት የዓለማችን የነዳጅ ክምችት በአስፈሪ ሁኔታ እያሽቆለቆለ መሆኑን የሳውዲ መንግሥታዊ የነዳጅና የተፈጥሮ ጋዝ ኩባንያ አምራኮ ዋና ሥራ አስፈጻሚ ገለጹ። የጀርመን የፌዴራል የስለላ አገልግሎት ቢኤንዲ ፕሬዚዳንት በጀርመንና ሩሲያ መካከል የኃይል ግጭት የመከሰት አደጋ ሊኖር እንደሚችል አስታወቁም። የስለላ አገልግሎቱ ፕሬዚዳንት ማርቲን የገር ይህን ያስታወቁት ዛሬ ለጀርመን የእንደራሴዎች ምክር ቤት የቁጥጥር ኮሚቴ አባላት በሰጡት ማብራሪያ ነው። ዜና በዝርዝር። የሕዝብ ተወካዮች ምክር ቤት ሰባተኛ መደበኛ ስብሰባ አንደኛ ዓመት የሥራ ዘመን የመንግሥት ምስረታ ጉባኤውን በማካሄድ ዶክተር አብይ አህመድን ጠቅላይ ሚኒስትር አድርጎ ሰይሟል። ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ከዚህ ቀደም ኢትዮጵያን ለማፈራረስ የተሸረቡ ሴራዎች በሙሉ ከንቱ ሆነው መትረፋቸውን ገልጸው በአሁኑ ወቅት የጠላቶች ስጋት አገሪቱ በቀይ ባህር የምታደርገውን እንቅስቃሴ መገደብ ላይ ብቻ ማተኮሩን አክሏል። የኢትዮጵያ ስልጣኔ ያለ ባህር በር እውን ሊሆን ስለማይችል በሰጥቶ መቀበል መርህ ኢትዮጵያ የባህር በር እንዲኖራት ተግተን እንሰራለንም ብሏል።
3: ጎረቤቶቻችን በተፈጥሮ ያገኘናቸው ወዳጆቻችን ናቸው። በመሆኑም ከሁሉም ጎረቤቶች ጋር በሰላም በጋራ ጥቅምና በትብብር የመስራት መርሃችን እንገፋበታለን። ነገር ግን የኢትዮጵያ ስልጣኔ ያለ ባህር በር እውን ሊሆን አይችልምና በሰጥቶ መቀበል መርህ ኢትዮጵያ ወጥቶ መግቢያ በር እንዲኖራት ተግተን እንሰራለን።
2: ምክር ቤቱ ቀደም ሲል አቶ አህመድ ሽዴ የምክር ቤቱ አፈ ጉባኤ፣ ወይዘሮ አየለች እሸቴ ደግሞ ምክትል አፈ ጉባኤ አድርጎ ሰይሟል። መሳ ለመሳ ስብሰባውን ያካሄደው የፌዴሬሽን ምክር ቤት ደግሞ ወይዘሮ ሙፈሪያት ከሚል አፈ ጉባኤ፣ አቶ ደስታ ሌዳሞ ምክትል አፈ ጉባኤ አድርጎ ሰይሟል። ኢትዮጵያ በአባይ ወንዝና በቀይ ባህር ያላትን ታሪካዊና መልክዓ ምድራዊ እውነታዎች በማንኛውም ኃይል ሊቀየር አይችልም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ዛሬ ባሰራጨው መግለጫ ቀይ ባህር ከኢትዮጵያ ጋር መልክዓ ምድራዊና ታሪካዊ ትስስር ያለው የውሃ አካል መሆኑን ገልጾ በጊዜ ሂደት የፖለቲካ ድንበሮች ቢቀያየሩም ኢትዮጵያ ከቀይ ባህር ጋር ያላት የተጠበቀ ቁርኝት ዛሬም እንደቀጠለ ነው ብለዋል። በቀጠናዊ የባህር ጉዳይ የሚደረጉ ማንኛውም ውይይቶች የኢትዮጵያን ህጋዊ ጥቅሞችና ከቀይ ባህር ጋር ያላትን ዘላቂ ትስስር ከግምት ውስጥ ያስገባ መሆን አለበትም ብለዋል መግለጫው። በመጨረሻም ሁሉም የቀጠናው ተዋናዮች ከግጭት ይልቅ ችግሮቻቸውን በገንቢ ውይይት በአጋርነትና በመልካም ጉርብትና መርሆች ላይ ተመስርተው እንዲፈቱም ጠይቋል። የውጭ ጉዳይ ሚኒስቴር መግለጫውን ያወጣው የኤርትራ፣ ሱዳን፣ ሶማሊያና ግብጽ ፕሬዝዳንቶች በቀጠናዊ ጉዳዮች በግብጽ ተገናኝተው በመከሩበት ወቅት ነው። ትላንት ሌሊቱን ለዛሬ አጥቢያ በምዕራብ ትግራይ በሚገኝ የሽራሮ ተፈናቃዮች ጊዜያዊ መጠለያ ጣቢያ በደረሰ የድሮን ጥቃት ቢያንስ 8 ሰዎች መገደላቸውን ተሰማም። የሰብአዊ ረድኤት ሰራተኞችን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው በጥቃቱ 6 ሰዎች ላይም ከፍተኛ የመቁሰል አደጋ ደርሷል። በድሮን ጥቃቱ አንዲት እናት ከአራት ልጆቻቸውና ከአንድ የልጅ ልጃቸው መገደላቸውን አንድ ስማቸው መጥቀስ ያልፈለጉ የአይን እማኝ ለዜና አገልግሎቱ ገልጿል። ትንሣኤ ሰብዓ እንደርታ የተባለ የትግራይ ተቃዋሚ ፓርቲ በክልሉ አካታች የሽግግር መንግሥት እንዲቋቋምና በአጭር ጊዜ በሕዝብ የተመረጠ መንግሥት እንዲቋቋም ጥሪ አቀረበ። ፓርቲው ዛሬ ባወጣው መግለጫ ለዚህ ተግባራዊነት ሕዝቡ አስፈላጊውን ድጋፍ እንዲያደርግም ጠይቋል። የፌዴራል መንግሥት የመቀለ ከተማን መቆጣጠሩን ተከትሎ ነዋሪው በከተማዋ በሕዝብ ላይ በደል ሲፈጽሙ ነበሩ ያላቸውን በየደረጃው የነበሩ የቀድሞ አስተዳዳሪዎች ላይ የበቀል እርምጃ ከመውሰድ እንዲቆጠምም መክሯል። ይህ ዶቼ ቬለ ነው። በኮንጎ ወንዝ 2 ጀልባዎች ተጋጭተው ከ30 በላይ ተሳፋሪዎች መሞታቸውን ተሰማ። ቁጥራቸው በውል ያልታወቁ ተሳፋሪዎች እስካሁን ደብዛቸው አልተገኘም። የኢኳቶር ግዛት የውስጥ ጉዳይ የበላይ ኃላፊ ክሪስፒን ማፑቱ ለአሶሺየትድ ፕሬስ እንደገለጹት በንጎምቤ ሉኮሌላ አካባቢ አደጋው የደረሰው ትላንት እሁድ ማምሻውን ነው። በአደጋው ደብዛቸው የጠፉ ሰዎች የማፈላለግ ሥራ እየተከናወነ መሆኑን የገለጹት ኃላፊው የሁለቱ ከእንጨት የተሠሩ የሞተር ጀልባዎች ግጭት መንስኤ ግልጽ እንዳልሆነ አክለዋል። ይሁንና በምሽት የሚደረጉ የጀልባ ጉዞዎች ለተመሳሳይ አደጋ ሲዳርጉ እንደነበር ጠቅሷል። በሳውዲ አረቢያ የሚደገፈው የየመን መንግሥት ጦርና በኢራን የሚደገፉት የሁቲ አማጽያን በየፊናቸው ድል እየቀናን ነው አሉ። ዓለም አቀፍ እውቅና ያለው የየመን መንግሥት ትላንት እሁድ በሁቲ ደፈጣ ተዋጊዎች ላይ መጠነ ሰፊ ጥቃት እንደሚፈጽም አስታውቆ ነበረ። ይሁንና የሁቲ ደፈጣ ተዋጊዎች ዛሬ ባካሄዱት ውጊያ በደቡብ ምዕራብ የመን የምትገኘውን የቱርባህ ከተማ ተቆጣጥረዋል ተብሏል። ቱርባህ የየመን መንግሥት መቀመጫ ከሆነችው የወደብ ከተማ አደንና የታኢስ ዋና ከተማን በሚያገናኘው አውራ ጎዳና መሃል ትገኛለች። የየመን መንግሥት ጦር በአጸፋው በሁቲ ደፈጣ ተዋጊዎች ላይ ዛሬ መጠነ ሰፊ ጥቃት መሰንዘሩን አስታውቋል። የመንግሥት ቃል አቀባይ ጽሕፈት ቤት የየመን መንግሥት ጦር የሁቲ ደፈጣ ተዋጊዎች የመድፍና የሮኬት ማስወንጨፊያ ቦታዎች፣ የመከላከያ ምሽጎችና የስንቅና ትጥቅ መጋዘኖች ላይ ከ1000 በላይ የአየር ጥቃቶች መፈጸሙን አስታውቋል። ይሁን እንጂ የአየር ጥቃቶች በምድር ላይ ያለውን የሁቲዎች ግስጋሴ ሊገታው እንዳልቻለ አዣንስ ፍራንስ ፕረስ ዘግቧል። በዩናይትድ ስቴትስና በኢራን ጦር ምክንያት የዓለም የነዳጅ ክምችት በአስፈሪ ሁኔታ እያሽቆለቆለ መሆኑን የሳውዲ መንግሥት የነዳጅ የተፈጥሮ ኩባንያ አራምኮ ዋና ሥራ አስፈጻሚ ገለጹ። ዋና ሥራ አስፈጻሚው አሚን ናስር በለንደን እየተካሄደ ባለው በነዳጅ ላይ የሚመክር የሁለት ቀናት ጉባኤ እንዳሉት በሁለቱም ሀገራት ጦርነት ምክንያት የነዳጅ ሥርዓቱ ከፍተኛ ጫና እየደረሰበት ነው። በሌላ ዜና በሁርሙዝ የባህር ሰርጥ ሲጓዝ የነበረ የነዳጅ ጫን መርከብ በኢራን የባህር ኃይል በደረሰበት ማስፈራሪያ ወደ ኋላ ለመመለስ መገደዱን ታውቋል። የብሪታንያ የባህር ንግድ አገልግሎት እንደገለጸው ነዳጅ ጫኝ መርከቡ በኦማን የባህር ሰርጥ ታኮ እየተጓዘ የነበረ ቢሆንም የኢራን የባህር ኃይል አባላት መርከቡ ወደ ኋላ እንዲመለስ ካልሆነ ግን ጥቃት እንደሚሰነዘርበት በማስፈራራታቸው ወደ ኋላ ሊመለስ ተገዷል። የጀርመን የፌዴራል የስለላ አገልግሎት ቢኤንዲ ፕሬዝዳንት በጀርመን እና ሩሲያ መካከል የኃይል ግጭት የመከሰት አደጋ ሊኖር እንደሚችል አስታወቁም። የስለላ አገልግሎቱ ፕሬዝዳንት ማርቲን የገር ይህን ያስታወቁት ዛሬ ለጀርመን እንደራሴዎች ምክር ቤት የቁጥጥር ኮሚቴ አባላት በሰጡት ማብራሪያ ነው። ፕሬዝዳንቱ ከሩሲያ ጋር የገጠመን ፍጥጫ አደገኛ መዘዝ ሊያስከትል ይችላል ብለዋል። ከዚህ ቀደም በላይፕሲሽ አውሮፕላን ማረፊያ በሩሲያ የተመከረው የድሮን ጥቃት የዚህ አንድ ማሳያ እንደሆነም ገልጿል። የሩሲያ የስለላ ድርጅት የመጠቀሙ ያለውና የሚወስደው እርምጃ ውጤቱን ለማገናዘብ የማይፈልግ ኃይል ነው ያሉት የገር ጀርመን ውስጥ በሚገኙ ኢላማዎች ላይ አደገኛ እርምጃ ሊወስድ እንደሚችል ያሰጋል ብለዋል። ሩሲያ በእኛ ላይ ድብቅ ጦርነት ከፍታለች ያሉት ፕሬዝዳንቱ ይሁን እንጂ በአሁን ወቅት በዩክሬን ጦርነት ላይ ከፍተኛ ትኩረት በማድረጓ በሰሜን ጦር ቃል ኪዳን በእንግሊዝኛ ምህጻሩ ኔቶ አባል ሀገራት ላይ የቅርብ ጊዜ ተጨባጭ ስጋት አይታይባትም። ቀጣዩ ጥቃት ለማድረስ እያቀደች ስለመሆኗም የሚያሳዩ ምልክቶች በአሁን ወቅት የለም ማለታቸውን አጃንስ ፍራንስ ፕረስ ዘግቧል። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። የህዝብ ተወካዮች ምክር ቤት ሰባተኛ መደበኛ ስብሰባ አንደኛ ዓመት የሥራ ዘመን የመንግሥት ምስረታ ጉባኤውን በማካሄድ ዶክተር አብይ አህመድን በጠቅላይ ሚኒስትርነት ሾመዋል። ኢትዮጵያ በአባይ ወንዝና በቀይ ባህር ያላትን ታሪካዊና መልክዓ ምድራዊ እውነታዎችን በማንኛውም ኃይል ሊቀየር አይችልም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጸ። በሳውዲ አረቢያ የሚደገፈው የየመን መንግሥት ጦርና በኢራን የሚደገፈው የሁቲ አማጽያን በየፊናቸው ድል እየቀናን ነው አሉም። በዩናይትድ ስቴትስና በኢራን ጦርነት ምክንያት የዓለም የነዳጅ ክምችት በአስፈሪ ሁኔታ እያሽቆለቆለ መሆኑን የሳውዲ መንግሥታዊ የነዳጅና የተፈጥሮ ጋዝ ኩባንያ አምራኮ ዋና ሥራ አስፈጻሚ ገለጹ። የጀርመን የፌዴራል የስለላ አገልግሎት ፕሬዚዳንት በጀርመንና ሩሲያ መካከል የኃይል ግጭት የመከሰት አደጋ ሊኖር እንደሚችል አስታወቁም። የስለላ አገልግሎቱ ፕሬዚዳንት ማርቲን የገር ይህን ያስታወቁት ዛሬ ለጀርመን የእንደራሴዎች ምክር ቤት የቁጥጥር ኮሚቴ አባላት በሰጡት ማብራሪያ ነው። አድማጮች የሰዓቱ ዜና በዚሁ አበቃ።
1: ለዓለም ዜናው ዮሐንስ ገብረ እግዚአብሔርን አመሰግናለሁ። አድማጮች ይህ የዜና ዝግጅት በቲክቶክም የሚቀርብ በመሆኑ እዛው እንድትከታተሉ እግረ መንገዴን ለመጋበዝ እሞክራለሁ። በቴሌግራም፣ በፌስቡክ፣ በዩቲዩብ ከሚተላለፈው በተጨማሪ በቲክቶክም ዘገባዎቻችን ስለሚተላለፉ። አሁን ዜና መጽሔት ይቀጥላል።
0: የዜና መጽሔት
1: በዛሬው ዝግጅት አራት ዘገባዎች ኖሩናል። ወደ መጀመሪያው አልፋለሁ። ዛሬ የተመሰረተው መንግስት የሚጠብቁት አንገብጋቢ የጸጥታ ሁኔታና ቀጣይ ጉዳዮች ይላል የመጀመሪያው ዘገባ። ግንቦት 24 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ያሸነፈው የብልጽግና ፓርቲ ያቋቋመው መንግስት ዛሬ መስከረም 25 ቀን 2019 ዓ.ም በይፋ ተመስርቷል። የተቋቋመው መንግስት ተውስክ ታንገብጋቢ የጸጥታና የደህንነት እንዲሁም ከብሔራዊ ጥቅም አንጻር ከጎረቤት ሀገራት ብርቱ ቀጠናዊ መፍትሄ የሚሹ ጉዳዮች የሚጠብቁት ነው። ገዢው ብልጽግና ፓርቲ አሸናፊ ለሆነበት የህዝብ ተወካዮች ምክር ቤት አቶ አህመድ ሽዴን ዋና አፈ ጉባኤ ሆነው እንዲመረጡ አድርጓል። ምክር ቤቱ ዶክተር አብይ አህመድንም የሀገሪቱ ጠቅላይ ሚኒስትር ሆነው እንዲቀጥሉ አድርጓል። የአዲስ አበባው ዘጋቢያችን ሰለሞን ሙጬ ተጨማሪ ዘገባ አለው።
3: ጎረቤቶቻችን በተፈጥሮ ያገኘናቸው ወዳጆቻችን ናቸው። በመሆኑም ከሁሉም ጎረቤቶች ጋር በሰላም በጋራ ጥቅምና በትብብር የመስራት መርሃችን እንገፋበታለን። ነገር ግን የኢትዮጵያ ስልጣኔ ያለ ባህር በር እውን ሊሆን አይችልምና በሰጥቶ መቀበል መርህ ኢትዮጵያ ወጥቶ መግቢያ በር እንዲኖራት ተግተን እንሰራለን።
4: ዛሬ ሰኞ መስከረም 25 ቀን 2019 ዓመተ ምህረት ለቀጣይ 5 ዓመታት ኢትዮጵያን እንዲመራ የተመሰረተው መንግስት ስራውን የጀመረው ሀገሪቱ ዳግም በሰሜን አቅጣጫ ደም አፋሳሽ ጦርነት ውስጥ በገባችበት ወቅት ነው። ስራውን የጀመረው ተመራጩ የህዝብ ተወካዮች ምክር ቤት እንዳለፈው 5 ዓመት አሁንም የትግራይ ክልል ውክልና የሌለበት ነው። የመንግስት መስረታው ሰባት የትጥቅና የፖለቲካ ኃይሎች መንግስትን ለመጣል ጥምረት መሰረትን ባሉ በወሩ የሚደረግ ከዚህም አልፎ የትግራይ ክልል ርዕሰ ከተማ መቀሌ በመከላከያ ሰራዊት ቁጥጥር ስር በገባችበት ጦርነትም በቀጠለበት ወቅት ነው። በኮተቤ ትምህርት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዶክተር አየነው ብርሃኑ ከመንግስት ይጠበቃል ካሉት መካከል አንደኛውን ጠቅሰዋል።
5: የታጠቁ ኃይሎች እንቅስቃሴ የአገሪቷን ሰላምና ደህንነት አደጋ ውስጥ ከቷል እና አገር ውስጥ ያሉትን የሰላም ችግሮች መፍታት የሚችሉበትን መንገድ በመቀየስ የሚቀጥሉት አመታት ትኩረት ተሰጥቶባቸው ሊሰራባቸው ይገባል።
4: ኢትዮጵያ ከጎረቤት ኤርትራ ጋር የተካረረ የዲፕሎማሲ ውዝግብ ውስጥ በገባችበት ማግስት የተቋቋመው ይህ መንግስት ብርቱ ቀጠናዊ ጉዳዮች ይጠብቁታል። ይህንንም ይኸው ምክር ቤት የሀገሪቱ ጠቅላይ ሚኒስትር ሆነው እንዲቀጥሉ ዛሬ የሰየማቸው ዶክተር አብይ አህመድ ባደረጉት ንግግር ገልጸዋል።
3: ይህንን አዲስ ምክር ቤት የምንጀምረው ቀጠናችን በዚህ ለውጥ ነፋስ እየተመታ ባለበት ወቅት ነው።
4: ምንም እንኳን የኤርትራ መንግስት የቀረበውን ክስ ውድቅ ቢያድርገውም በኢትዮጵያ መንግስት ከፍተኛ ባለስልጣን የሆኑት ዶክተር አብርሃም በላይ ሰሞኑን የኤርትራ መንግስት ሰራዊትና ጦር መሳሪያ በማሰማራት አሁንም እየተካሄደ ባለው የሰሜን ኢትዮጵያ ጦርነት እየተሳተፈ መሆኑን ጠቅሰው አጸፋው እጥፍ እንደሚሆን ጠቅሰው ነበር። ኢትዮጵያ በአባይ ወንዝና በቀይ ባህር ዙሪያ ያላትን መልክዓ ምድራዊና ታሪካዊ እውነታዎች በማንኛውም ኃይል ሊቀየሩ አይችሉም ሲልም የውጭ ጉዳይ ሚኒስቴር ዛሬ አሳስቧል። የፖለቲካ ሳይንስ መምህሩ ዶክተር አየነው ብርሃኑ እንደሚሉት ኢትዮጵያ ከኃይል አማራጭ ይልቅ ዲፕሎማሲን ማስቀደም ይኖርባታል።
5: ኢትዮጵያ የራሷ ብሔራዊ ጥቅሞች አሉ። የቀይ ባህር ጥያቄ አለን። የወደብ ጥያቄዎች አሉ። ለዚህ እነዚህ ጉዳዮች አሁን መሰረታዊ በሆነ ዓለም አቀፍ ሕግ ላይ የተመሰረተ እና ዲፕሎማሲን ብቻ ያስቀድመ እና ኃይልን እንደ ዋነኛና እንደ መጀመሪያ መሳሪያ ሳንጠቀም ዲፕሎማሲያዊ ንግግርን ሰጥቶ መቀበል መርህ ላይ ብቻ የተመሰረተ መንገዶችን ብንከተል መልካት ነው። አገሪቱ ያለችበት ነባራዊ ሁኔታ ከሌሎች ሀገራት ጋር ከጎረቤት ሀገራት ጋር ሌላ ዋጋ የሚያስከፍል ግጭትና የኃይል ውድድር ውስጥ መግባት የለብንም።
4: ብልጽግና ፓርቲ መራሹ መንግስት ከሀገራዊ ምክክር ኮሚሽን 81 እጅግ መሰረታዊ በተባሉ ጉዳዮች 400 ዝርዝር ምክር ሀሳቦችም ቀርበውለታል። ታጣቂዎችን ጨምሮ ቁልፍ ሚና አላቸው የሚባሉ የፖለቲካ ኃይሎች ያልተሳተፍንበትና እውቅና የማንሰጠው ነው ያሉት ይህ የምክክር ሂደትና ውጤቱ ግን አተገባበሩ መንግስት ከፊት የሚጠብቁት ብርቱ ስራዎች መካከል አንዱ እንደሚሆን ይገመታል። የህዝብ ተወካዮች ምክር ቤት ዛሬ በይፋ ስራውን ሲጀምር ጠቅላይ ሚኒስትር አብይ አህመድ በሚመሩት የፌዴራል መንግስቱ ስራ አስፈጻሚ ካቢኔ ላይ ሹምሽር ስለመደረግ አለመደረጉ የተባለ ነገር የለም። የህገ መንግስት ማሻሻያ እንደሚደረግን ተመላክቷል።
3: ኢትዮጵያ በቀጠናችን አንከር ሀገር መሆኗ ብቻ ሳይሆን በቀጠናው ጉዳይ ላይ የምትወስን መሆኗን በሰዎች ችሎታ ሳይሆን በጉልበቷ ታረጋግጣለች። የሰላም ሁኔታችን የበለጠ ለማጽናት የውይይትንና የይቅርታን መንገድ እንከተላለን።
4: ጠቅላይ ሚኒስትር አብይ አህመድ 50 ደቂቃ በወሰደው ንግግራቸው መንግስታቸው ኢትዮጵያ በቀጠናው የአየር የበላይነት እንዲኖራት የሚያስችል የመከላከያ ኃይል እንዲኖራት ይሰራል ብለዋል። ዛሬ የተደረገው የመንግስት ምስረታ ላይ ተለይተው የተመረጡ ጥቂት የግልና ውስን የውጭ መገናኛ ብዙሃን ገብተው እንዲዘግቡ ፈቃድ ያገኙ ሲሆን ዶቼ ቬለን ጨምሮ አንዳንድ ጠንካራ ይዘት ያላቸው የግል መገናኛ ብዙሃን እንዲገቡ አልተፈቀደላቸውም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ወደ ሁለተኛው ዘገባችን ስናልፍ ወደ ትግራይ ክልል መቀሌ ነው የምናልፈው። በሰሜን ኢትዮጵያ ዳግም ጦርነት ካገረሸ በኋላ ባሳለፍነው ቅዳሜ መስከረም 23 ቀን 2019 ዓ.ም ኢትዮጵያ መከላከያ ሰራዊትና አጋሮቹ የትግራይ ክልል ከዋና ከተማ የሆነችውን መቀሌን መቆጣጠራቸው ተረጋግጧል። መከላከያ ቅዳሜ ወደ መቀሌ መግባቱን ተከትሎ በትናንትናው ዕለት የቴሌኮም አገልግሎት ሙሉ በሙሉና በኢንተርኔት የተደገፈ የባንክ ስርዓት በከፊል መመለሱን ነዋሪዎች ለዶቼ ቬለ ተናግረዋል። ከቅዳሜ ወዲህ በከተማዋና ዙሪያዋ አንጻራዊ ሰላም መስፈኑም የሰው እንቅስቃሴ ቀስ በቀስ ወደ መደበኛ ሁኔታ እየተመለሰ ነውም ተብሏል። የአዲስ አበባው ዘጋቢያችን ስዩም ጌቱ ዝርዝሩን ተከታትሎታል።
6: በሰሜን ኢትዮጵያ ዳግም ነክሶ የቆየውን ውጥረትና አስገዳጅ የሰራዊት ምልመላን በመሸሽ ወደ አዲስ አበባ ተዘዋውሮ መኖር ከጀመረ 3 ወራት ገደማ ጊዜ መቆጠሩን የሚገልጸው የትግራይ ክልል ተወላጅ የመቀሌ ከተማ ኗሪ የነበረ ወጣት በትናንትናው ዕለት በከተማዋ የተመለሰው የስልክ አገልግሎት እፎይታ ሰጥቶታል።
7: ትናንትና ተደውለልኝ ነበረ ከቤት። አሁን ደህና ነው መሰል፣ ተረጋግቷል።
6: ማህደር የተባሉ የመቀሌ ከተማ ኗሪና አሁንም በዛው የሚገኙ አስተያየት ሰጪ ደግሞ ከትናንት በስቲያ ቅዳሜ መስከረም 23 ቀን 2019 ዓ.ም የህወሓት አመራሮችና የጸጥታ ኃይሉ ከከተማዋ የወጣበትንና የኢትዮጵያ ብሔራዊ መከላከያ ሰራዊት ከተባባሪዎቹ ጋር ከተማዋን የተቆጣጠረበትን ሁኔታ በመግለጽ ነው አስተያየታቸውን የጀመሩት።
8: ከመቀሌ ወጣው ቀዳሜ ነው። ቀዳሜ እነሱ እስከ 11 ሰዓት አካባቢ ቲቪኤፍ ይወጣ ነበር ከመቀሌ። ከዛ ወደ 12 ሰዓት ወደ 1 ሰዓት አካባቢ ደግሞ መከላከያና የሰላም ኃይል ገብቶ ወደ መቀሌ። ያው መከላከያ ስገባ ያናክል እንኳን ስጋት አልነበረብንም፣ ምክንያቱም ስንጠብቀው የነበረ ነገር ነው። ግን አንዳንዶች ስጋቶች የነበሩ ቲቪኤፍ መቀሌ ስለነበረ ሲወጣ አንዳንድ ችግር እንዳይፈጠሩ የመሳሪያ ምናምን እንዳልሰማ ነበር ስጋታችን። ና መከላከያ ሲገቡ ምንም ነገር አልነበረ፣ መቀሌ የተሻለ ነበር።
9: ስገቡ ተኩስ ነበረ?
8: መቀሌ ተኩስ አልነበረም። ቲቪኤፍ ሲወጣ ዝም ብሎ ነው የወጡት። መከላከያና የሰላም ኃይል ሲገቡ ደግሞ ምንም ነገር አልነበረም። አንዱ ወጥቶ አንዱ የገባበት ሁኔታ ነው ያየ ነው። ተኩስ አንዳንድ ተኩስ ነበረ። ከዛ ለማጣራት እንደሞከር ነው ወደ ማታ ነበረ ተኩሱ የተሰማው፣ ቀዳሚ ሳይሆን አርብ ወደ ቀዳሚ ጥቢያ ማለት ነው። ከዛ ተኩሱ ለማጣራት ስንወጣ እዚህ ለቀውት የነበረ ይህንን ፖሊስ ኮሚሽን ዛጋ የነበረ መሳሪያ አንዳንድ ሌቦች አውጥቶ ሲተኩስ ነበር። ትንሽ ረብሻ ነበረ።
9: ከቅዳሜ ጀምሮ ይሄን እንቅስቃሴ ስታዩ ነዋሪው ስጋት አልነበረበትም ወይ? የመረበሽ ሁኔታ አልነበረም ወይ?
8: የመረበሽ ሁኔታ ነበረ። ምክንያቱም ሌሎች ከተማ ላይ ውጊያ ምናምን ሲሰማው ኢንፎርሜሽን ስለነበረ ከባድ መሳሪያ ተኮሳል ምናምን የሚል ስጋት ስለነበረ ነዋሪው በጣም ትልቅ ስጋት ነበረ። ውዥብር ነበር። አንዳንዱም ሌባ በመስጋት በጣም ያለመረጋጋት ነበር ህዝቡ ላይ። ያው
6: ሌላው አስተያየት ሰጪ በ2013ቱ ግጭት ከምዕራብ ትግራይ ተፈናቀሉና አሁን ላይ በመቀሌ ተፈናቃይ ካምፕ ውስጥ የሚገኙ የዓይን እማኝ ናቸው።
10: ባለመጣ አካባቢ የነበረው ስጋት ነበረን፣ ግን አሁን በቀላሉ ሁኔታ ነው በሰውዲያው ነው የገቡት። መቀሌ አካባቢ መከላከያ ሰራዊታችን በደስታ የተቀበለው በጣም ደስታ ነው ያለው። በተለይ እኛ በተፈናቃዮች አካባቢ ወደ ምዕራብ ወደ ነበረበት እንደምንመለስ ሙሉ ተስፋ አድርጓል። ሰው በደስታ ተቀብሏቸዋል።
9: እንቅስቃሴ ምን ይመስላል ታዲያ? አሁን መቀሌ
10: ሌብነት ተሞክሮ ነበር፣ ዘርፊያ ተሞክሮ ነበር። አሁን ግን ተሻሽሏል። ግለሰቦችን ተነካክሏል። ትንሽ አብዛኛው የመንግስት ቢሮዎች ናቸው።
6: የኢትዮጵያ ብሔራዊ መከላከያ ሰራዊትና ተባባሪዎቹ ቅዳሜ ማምሻውን መቀሌን ከተቆጣጠረ በኋላ በማግስቱ ትናንት እሁድ ማልዳውን በከተማዋ የስልክ ኔትወርክ መመለስ መጀመሩንና ከአንደኛው የባንክ ሂሳብ ወደ ሌላኛው በኢንተርኔት አማካኝነት ገንዘብ ማስተላለፍ ወዲያው መቻሉንም አስተያየት ሰጪ የመቀሌ ነዋሪው አክለው ገልጸዋል። በዚህም ህብረተሰቡ ከፍተኛ ደስታ እንደተሰማውና ይህ በአጭር ጊዜ ይሆናልም ተብሎ ያልተጠበቀ እንደሆነ አስረድተዋል።
8: ትልቅ ደስታ ማለት አስር ቀን ከምናምን ነበረ ኔትወርክ የተዘጋው። ትልቅ ስጋት ነበረ። ያው እንደምታውቀው ሁሉ ማህበረሰብ የተለያዩ ቦታ ነው ያለው። ቤተሰቦች አንዳንዱም አዲስ አበባ፣ አንዳንዱም ትግራይ ቦታ ምናምን ተበትኖ ስለነበረ ትልቅ ስጋት ነበረ። ሌላ አካባቢ የነበረ ኢንፎርሜሽን ለመጠየቅ ቤተሰብም ለማግኘት ምናምን ብዙ ጉጉት ስለነበረ ለነገራችን ግን የነበረው ደስታ በጣም ልዩ ነበር። በቃ ዝም ብሎ ሁሉም ስልክ ይዞ ነው ምናምን እና ደስታው ወደር የለውም። እንደዚህ ፈጥና ብለን አልጠበቅንም።
9: አሁን ምን አይነት ሁኔታ ነው ውስጥ ያለችው መቀሌ? በዙሪያውም ያለው ሁኔታ ምን ይመስላል?
8: መረጋጋት አለ። ከተማው ጭር ያለ ነበር። በጣም የሚያስፈራ ነበር። ወጣቶችም ግባ ምናምን ፈርቶ ብዙም አይወጣም ነበር ወደ ከተማው። መከላከያ ከገባ በኋላ ያንድን ማታ ነበር ወጣት መውጣት የጀመረው ከተማው። ታውቃለህ፣ እስረኞች ፎቶ ምናምን ለቀው ስለነበር በጣም ከተማው የማሸበር ምናምን ሁኔታ ነበር። አሁን ከተማ ምናምን ወጥተን ነበር ገበያ ምናምን ለማድረግ። ነጋዴው ያው ትንሽ የመፍራት አለ፣ ግን ደግሞ አሁን መከላከያ በየቦታው ስለተበተኑ ሰላም ነን። አንጻራዊ ሰላም ነን።
9: ገበያ ቦታዎች ምን አይነት ድባብ ነው ያለው? ምናልባት ከዋጋ ጋርም ከአቅርቦት ጋርም ተያይዞ
8: አብዛኞቹ ያን ያክል የተጠጋጋ ስላልሆነ ትናንት ነው ኮኔክሽን የተከፈተ። እንደምታውቀው እዚህ ካሽ ምናምን የለም። አብዛኛው እንሰራ በትራንስፈር ነው። መንገድ ምናምን ተከፍቶ ምናምን ስለስሙ ነጋዴዎቹ ይዘውት የነበረው ሸቀጦች በዋጋው እየሸጡ ነው።
9: እንዴት ነበረ ባለፈው ሳምንት? በተለይ ሁሉ ነገር ተዘግቶ በነበረበት
8: በእጥፍ ነበር የጨመሩ። አንዳንዴማ አቅርቦትም የለም። ከዛም አስበው ትራንስፈርም ስለተዘጋ የሚገዛበትን ብር ስለሌለው ካሽ በእጁ ላይ በጣም ብዙ ችግር ነው ያሳለፍ ነው።
6: ሌላው አስተያየት ሰጪም እንዳመለከቱት
11: ትንሽ ጊዜ ያስፈልጋል ማለት አለ አይደለም። ትንሽ ዝም የማለት ሁኔታውን በጥሞና የማየት አይነት ነው ያለ። ምክንያቱም ሰራዊቱ እኮ ገና እዚህ ሳይመጣ እኮ ነው የወጣው የትግራይ ሰራዊት።
6: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ወደ ሶስተኛው ዘገባ ስናልፍ ሶስተኛው ዘገባችን ወደ አማራ ክልል የሚወስድን ይሆናል። በአማራ ክልል ሰቆጣ ከተማ የነበሩ በዋግምራ ዞን የጻግብጅና በርገሌ ወረዳ ተፈናቃዮች ከወራት በኋላ ወደ ቀያቸው መመለስ መጀመራቸውን ገልጸዋል። ተፈናቃዮቹ ወደ ቀያቸው መመለስ የጀመሩት አንጻራዊ ሰላም በመስፈኑና የመንግስት መዋቅር በመመለሱ ነው ተብሏል። ያም ሆኖ ከፍተኛ የትራንስፖርት እጥረት፣ የሰው ህይወት በመጥፋቱ ያሳደረው ሀዘን እንዲሁም የረሃብና የደህንነት ስጋት እንደተደቀነባቸው ተፈናቃዮቹ ገልጸዋል። የደሴው ዘጋቢያችን ኢሳያስ ገላው ተጨማሪ ዘገባ አለው።
12: በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን ስር በሚገኙ አበርግልና ጻግም ጆረዳዎች ለወራት ተቋርጦ የነበረው የመንግስት መዋቅር በመመለሱና አንጻራዊ ሰላም በመስፈኑ ምክንያት በሰቆጣ ከተማ ተጠልለው የነበሩ ተፈናቃዮች ወደ ቀያቸው መመለስ መጀመራቸው ተገለጸ። ከሚያዝያ 2018 ዓ.ም ጀምሮ በአዴን አሊያም ባጎ ሸንጎ ታጣቂዎች ተይዞ የነበሩት የአበርግልና ጻግም ጆረዳዎች ከወራት በኋላ በመንግስት የጸጥታ ኃይሎች ቁጥጥር ስር ውለዋል። በትብብር ኃይሉ አባላትና አዴን እንዲሁም በመንግስት ኃይሎች መካከል በተካሄደ ግጭት ምክንያት ከ56000 በላይ ነዋሪዎች ከአምስት የተለያዩ ወረዳዎች ቀያቸውን ጥለው በሰቆጣ ከተማ ተጠልለው ቆይተዋል። አሁን ላይ በአካባቢው የተወሰነ የሰላም አየር በመኖሩም ተፈናቃዮች ወደ ቀያቸው መመለስ መጀመራቸውን ተፈናቃዮቹ ይናገራሉ።
13: እዚህ አካባቢ በእርግጥ አሁን ብቻ ሳይሆን ከዚህ በፊት በጣም በተደጋጋሚ ጦርነት የሚጎዳበት አካባቢ ነው። ተማሪዎች ትምህርታቸውን አቋርጠው ወደ ትዳር ዓለም እየገቡ ለተለያዩ እንግልቶች የሚዳረጉበት አካባቢ ነው እና ቢያንስ አሁን ወረዳው ሙሉ በሙሉ ነጻ ወጥተው ለጊዜውም ቢሆን እፎይ ብለናል።
14: አሁን ከተማ እየገባን እንኳን መጣችሁ እንኳን ደስ አለን ነው የሚሉ በጣም ቦታ ሁላ ነጭ ነው ያለው። አንተ የሰው የነበረበት ሁላ ይመስላል።
12: አቶ ወዳጅ በላይ እንደሚሉትም ከሰቆጣ ከተማ 65 ኪሎ ሜትር ርቀት ላይ ወደምትገኘው አበርገሌ ወረዳ ተፈናቃዮች ለመመለስ እስከ 1000 ብር የትራንስፖርት ዋጋ በመጠየቃቸው ምክንያት በርካታ ተፈናቃዮች ረጅም መንገድ በእግር ለመጓዝ ተገደዋል።
15: ትራንስፖርት አለ። አሁን ደግሞ ትራንስፖርት 1000 ነው። ከሰቆጣ እስከ አበርገሌ 65 ኪሎ ሜትር 1000 ብር ነው። ስለዚህ አሁን መንግስት ስንጠይቅ ደግሞ መኪና ግዳጅ ስለሆነ መኪና እጥረት ስላለ ተብሎ አሁን እየተጎዳለ የሚኖር ህዝብ አለ።
12: ከግጭቱ ጋር ተያይዞ በሰቆጣ ከተማ ዙሪያ ለሶስት ተከታታይ ቀናት በነበረው ከፍተኛ ውጊያ የበርካታ ሰዎች ህይወት ማለፉን የሚናገሩት ነዋሪዎች በደረሰው የሰው ህይወት መጥፋትም ከፍተኛ ሀዘን ላይ እንደወደቁ ነው የአበርግሌና ጻግምጅ ወረዳ ነዋሪዎች የሚናገሩት።
14: አሁን ሳምንት ሁላ ልቅሶ አይደለ የሰነበተው፣ በየቀኑ 2-3-4 አይደለ ሳምንት ሙሉ ልቅሶ ነው የሰነበተው። እንዲያውም ወጣቶች በጣም ያስገርሙ ወጣቶች ሳምንት ውስጥ ማለት ነው 20 ምናምን ከዛ በላይ የሆኑት ወጣቶች እዛ ልቅሶ ነው የሰነበተው።
12: ሙተው ነው በጦርነቱ
14: አሁን ሳምንት ሁላ ልቅሶ ነው የሰነበተ። እንግዲህ ጥቁር ልብስ ለብስ ነው ያለው።
12: አካባቢው ከ2013 ዓ.ም ጀምሮ የማያቋርጥ የጦርነት ማዕከል በመሆኑ አሁንም ቢሆን የትጥቅ ግጭቱ እንደገና ሊቀሰቀስ ይችላል የሚል ትልቅ ስጋት አለን ይላሉ።
13: በእኛ አካባቢ እንግዲህ በዋናነት የህወሓት ኃይሎች አሉ። ከእነሱ ጋር በተጨማሪ ያው አዴኖች አሉ። እነዚህ ሁለቱ ኃይሎች ናቸው እንግዲህ ከ2013 ጀምሮ ያው አካባቢው የግጭት ቀጠና ሆኖ የጦርነት ቀጠና እንዲሆን የሆነው ማለት ነው። እና አሁን ለጊዜው ሰላም ነው። ያ ማለት ግን አትሊስት ሁሉም ሰላም ፈላጊ ሆኖ ለሰላም እጅን ሰጥቶ የተረጋጋ ማህበረሰብ እስካልፈጠርን ድረስ ከስጋት ነፃ ነን ማለት የምንችልበት ሚንስ ያለ አይመስለኝም።
12: በተጨማሪም አካባቢው በተደጋጋሚ በተፈጥሮ ድርቅ የሚጠቃ በመሆኑ ዘንድሮ ከታየው የአየር ንብረት መለዋወጥና ከጦርነት መደራረብ ጋር ተያይዞ በዞኑ የከፋ የረሃብ አደጋ እንዳይከሰት ነዋሪዎች ስጋታቸው መሆኑን ገልጸዋል።
16: አዝመራ ደግሞ የለም። አዝመራ በጣም ድርቅ ነው። አበርግሌ ወረዳ ዝናብ የለም። በዛ ጊዜም በዛ ዋግ ደረጃ ዝናብ እጥረት ነው የነበረው። አሁን ስደት እንዳይወጡ ያው በየጦርነት ስለሆነ አሁን ከጦርነት ይልቅ ረሃቡን ነው እያስፈራ ያለው።
12: በዚህ ዜና ላይ ተጨማሪ መረጃ እንዲሰጡን ለጻግምጅና አበርግሌ ወረዳ አስተዳዳሪዎች ስልክ በመደወል መልእክት በመላክም ጥያቄ ብናቀርብም ምላሽ ማግኘት አልቻልንም። ለዶይቼ ቬለ ዘገባ ኢሳያስ ገላው ከደሴ።
1: የመጨረሻውና አራተኛው ዘገባችን ወደ ግብጽ ይወስደናል። የግብጽ፣ ሱዳን፣ ኤርትራና ሶማሊያ መሪዎች ባለፈው ሳምንት መጨረሻ በግብጽ አላይም በተባለችው የወደብ ከተማ በተካሄደው የግብጽና የአፍሪካ የንግድ ጉባኤ ላይ ታድመዋል። የአራቱ ሀገራት መሪዎች ከጉባኤው ጎን ለጎን ባካሄዱት የአራትዮሽ ስብሰባም በአፍሪካ ቀንድና በቀይ ባህር ደህንነት ላይ የጋራ መግለጫ አውጥተዋል። የብራስልሱ ዘጋቢያችን ገበያው ንጉሴ ተጨማሪ ዘገባ አለው።
17: የግብጽ፣ ሱዳን፣ ኤርትራና ሶማሊያ መሪዎች ባለፈው ሳምንት መጨረሻ ቀናት በግብጽ በኤል አላሚን የወደብ ከተማ ከተካሄደው የግብጽና አፍሪካ ቢዝነስ ፎረም ጉባኤ ጎን ለጎን ባካሄዱት የአራትዮሽ ስብሰባ በአፍሪካ ቀንድና የቀይ ባህር ደህንነት ላይ የጋራ መግለጫ አውጥተዋል። በፕሬዝዳንት ኤልሲሲ ሰብሳቢነት የተካሄደውና ፕሬዝዳንት ኢሳያስ አፈወርቂ፣ ጄኔራል አልቡርሃንና ፕሬዝዳንት ሐሳን ሼክ መሐመድ የተካፈሉበት የአራቱ መሪዎች የጋራ መግለጫ በአካባቢው ደህንነትና ሉዓላዊነት ላይ የጋራ አቋም የሚያራምዱና የኢኮኖሚ ትብብራቸውንም የሚያጠናክሩ መሆኑን ያሳወቁበት የአንድነትና የትብብር ሰነድ ተደርጎ ተወስዷል። መግለጫው አራቱ አገሮች ባሉባቸው ችግሮችና በተለይም ከኢትዮጵያ ጋር በሚወዛገቡባቸው አጀንዳዎች ላይ ያላቸው የጋራ አቋምና የሚያራምዱትን ፖሊሲ የሚዘረዝርና የሚያሳውቅም ነው። አራቱ መሪዎች በሱዳን የትይዩ መንግስት ሐሳብን በማውገዝ የሀገሪቱ ሉዓላዊነትና አንድነት መከበር ያለበት መሆኑን የቀይ ባህር ደህንነት ኃላፊነት በዋናነት የባህሩ አዋሳኝ አገሮች መሆን እንዳለበትና የደንበር ተሻጋሪ ወንዞች አጠቃቀምም በዓለም አቀፍ ሕግ መሰረት በጋራ እንዲወሰን ጥሪ አስተላልፈዋል። መሪዎቹ አክለውም የየአገሮቻቸውን የንግድ ፖለቲካና ደህንነት ግንኙነትን የሚከታተሉት ተቋሞችን በመገንባት ጭምር ክትትል ለማድረግ የወሰኑ መሆኑ ተገልጿል። የኤል አላሚን አፍሪካ ቢዝነስ ፎረም በግብጽ አማካይነት የተቋቋመና በአፍሪካ ህብረትም የሚደገፍ በየሁለት ዓመቱ የሚካሄድ አህጉራዊ የቢዝነስ መድረክ ሲሆን ዓላማውም ለጋራ እድገትና ልማት የአፍሪካን መንግስታት የፋይናንስ ተቋማትንና የግሉን ዘርፍ ለማስተባበርና ይበልጥ ውጤታማ እንዲሆኑ ለማገዝ መሆኑ ተገልጿል። በዚህ ስብሰባ በርካታ የአፍሪካና የገልፍ ሀገሮች መንግስታት ተወካዮች የፋይናንስና የቢዝነስ ተቋማትም የተካፈሉ መሆኑ ታውቋል። በዚሁ ስብሰባ እንዲገኙ የተጋበዙት የሱዳን፣ ኤርትራና የሶማሊያ መሪዎች ግን መድረኩን በዋናነት ሁሉም ከኢትዮጵያ ጋር የገቡበትን ውዝግብና በአካባቢውም የተፈጠረውን አሳሳቢ ሁኔታ በጥልቀት ለመወያየትና አቋም ለመውሰድ የተጠቀሙበት እንደሆነ ነው እየተገለጸ ያለው። ግብጽና ኢትዮጵያ በህዳሴው ግድብና የአባይ ወንዝ አጠቃቀም ላይ የቆየ አለመግባባት እንዳላቸው የሚታወቅ ሲሆን ተቃዋሚዎችን በማበረታታትና በማስታጠቅ ጭምር ጫና ታደርጋለች በማለት ኢትዮጵያ ግብጽን ስትከስ ቆይታለች። ምንም እንኳ ግብጽ ክሱን ብታስተባብልም ሱዳንም ኢትዮጵያን የተፋላሚውን ወገን ትረዳለች በማለት ተወቅሳለች። ኢትዮጵያ ባለፈው ዓመት ከሶማሊላንድ ጋር ፈርመዋለች በተባለው የመግባቢያ ሰነድ ምክንያትም ሶማሊያ በኢትዮጵያ መንግስት ላይ ቅሬታና ጥርጣሬ እንዳላት ነው የሚታመነው። ከሁሉም በላይ ግን በአሁኑ ወቅት በኢትዮጵያና ኤርትራ መካከል ያለው ቅራኔ የተካረረ መሆኑ ግልጽ ሆኗል። ባለፈው ሳምንት ኢትዮጵያ የኤርትራ ኤምባሲዋን ዘግታ በአዲስ አበባ የሚገኙትን የኤርትራ ዲፕሎማቶችን ማባረሯን አስታውቃለች። ኤርትራም ተመሳሳይ እርምጃ ወስዳለች። ሁለቱም ወገኖች ተቃዋሚዎችን በማደራጀትና በማስታጠቅ ይካሰሳሉ። እንዲህ አይነት ኤምባሲን የመዝጋት እርምጃ በአገሮች መካከል ያለው የዲፕሎማሲ ግንኙነት የመጨረሻ ደረጃ መድረሱን የሚያሳይ ነው። በኔዘርላንድስ የቱልበርግ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር ዶክተር ሚሪያም ቫን ሬዘን እንደሚሉት
18: embassies are there to negotiate to convey messages on behalf of the other country.
17: እንደዚህ አይነት ኤምባሲን የመዝጋት እርምጃ የዲፕሎማቲክ ግንኙነትን አስቸጋሪ ያደርገዋል። ምክንያቱም ኤምባሲዎች የየአገሮቹ የግንኙነት መስመሮች ሲሆኑ ኤምባሲዎችን መዝጋትና ዲፕሎማቶችን ማባረር ግን ለንግግር ዝግጁ አለመሆንንና ፍላጎትን በሌላ ዘዴ ለማስፈጸም መፈለግን የሚያሳይ ነው በማለት አደገኛ መሆኑንም ጠቅሰዋል። በመሆኑም የኢትዮጵያ መንግስት በአዲስ አበባ የኤርትራ ኤምባሲና ዲፕሎማቶች ላይ የወሰደው እርምጃና የግብጽንም አንድ ዲፕሎማት ማባረሩ በአገሮች መካከል ያለው ቅራኔ የተባባሰ መሆኑን የሚያሳይ ሲሆን የአላሚን የመሪዎች ስብሰባና መግለጫም ለኢትዮጵያ መንግስት ውሳኔ የተሰጠ የአጸፋ እርምጃ ተደርጎ ተወስዷል። የኢትዮጵያ መንግስት በሰሜን ኢትዮጵያ ከህዝባዊ ወያኔ ሓርነት ትግራይና አጋሮቹ ጋር እያካሄደ ባለው ጦርነት ኤርትራን በተባባሪነት የሚከስ ሲሆን የኤርትራ መንግስት በበኩሉ ኢትዮጵያ የባህር በር ለማግኘት በሚል ሰበብ የኤርትራን ሉዓላዊነት ለመድፈር እየተዘጋጀች ነው በማለት ይከሳል። ሶስቱም ጎረቤት ሀገሮችና ግብጽ በኢትዮጵያ ላይ ከሚያነሱት ወቀሳና አሁን በተጨባጭ በአካባቢው ካለው ሁኔታ አንጻር ታዛቢዎች የአራቱን መሪዎች የጋራ መግለጫ በትክክል ለኢትዮጵያ የተሰጠ ምላሽና ማስጠንቀቂያ አድርገው ወስደውታል። ገበያው ንጉሴ ለዲደብሊው ብራስልስ።
1: የዛሬው የዜና መጽሔት ዝግጅት ይህንን ይመስል ነበር። አሁን ሳምንታዊ ማህደረ ዜና ዝግጅት የሚቀርብበት ሰዓት ላይ እንገኛለን። የዛሬው ዝግጅት በወቅታዊ የሰሜን ኢትዮጵያ ግጭትና በቀጠናው ላይ በሚያሳድረው ተጽዕኖ በማተኮር የተሰናዳ ነው። አዘጋጁ ነጋሽ መሐመድ ነው። ከዝግጅቱ ጋር መልካም ቆይታ።
0: ማህደረ ዜና
19: የሰሜን ኢትዮጵያ ውጊያ የህዝባዊ ወያኔ ሓርነት ትግራይ ህወሓት መሪዎችን ከመቀሌ ከተማ አስፈንጥሮ የፌዴራል መንግስቱንና የተባባሪዎቹን ጦር ኃይላት ከሰሜናዊቱ ነፋሻማ ትልቅ ከተማ ዶሏል። የኢትዮጵያ መንግስት ጦርና ተባባሪዎቹ መቀሌን መቆጣጠራቸው ለኢትዮጵያ መንግስት ድል፣ ህወሓትን ጨምሮ ትብብር ለህልውና የሚል ጥምረት ለፈጠሩት ኃይላት ታላቅ ሽንፈት መሆኑ በርግጥ አላጠራጠረም። ከደፈጣ ጥቃት እስከ ሰዋል ባውሮፕላን ድብደባ ከፕሮፓጋንዳ ፉከራ እስከ ሰላማዊ ሰዎች ግድያ የሚያጣቀሰው ጦርነት ግን አሁንም እንደቀጠለ ነው። የአዲስ አበባና የአስመራ ካይሮ ካርቱሞች ጠብ ጦርነቱን ማጋጋሙ እንደማይቀር ሲተነተን አልአሚን ግብጽ ላይ የተሰየመው ጉባኤ የጸረ አዲስ አበባ ሴራ አካል እንዳይሆን አስግቷል። የውጊያው ድል ሽንፈት መነሻ የጦርነቱ ቀጣይነት ማጣቀሻ አካባቢያዊ እንድምታው መድረሻችን ነው። ላፍታም አብራችሁን ቆዩ። የተመሰቃቀሉ ቢሮዎች፣ የተሰባበሩ በሮች፣ የተበታተኑ ወረቀቶች፣ የተዘጉ ሱቆች እና ጭር ያሉ አውራ ጎዳናዎች። መቀሌ ቀዳሜ ህወሓት የለም። እሁድ ስልኮች ያቃጭሉ ገቡ። ለዘረፋም ለወሬም ለመረጃም የጓጉ ጥቂት ነዋሪዎች ብቅ ጥልቅ ማለት ጀመሩም። አውራ ጎዳናዎችም በድላ ድራጊ ወታደሮች፣ ተዋጊዎችና በደጋፊዎቻቸው ጭፈራ ተሞሉ። አለማት ሰለሞን ከመንግሥት ጦር ኃይል ጋር መቀሌን የተቆጣጠረው የትግራይ የሰላም ኃይል ተዋጊ ነው። አለማት ለአሶሲየትድ ፕሬስ እንደነገረው ግን በድሉ ብዙ አልተደሰተም።
20: አና ኸምገለይ ማለት ብዙህ ወዳ ደስታ ኮይ ሰማዕና እንታይና
21: እኔ በግሌ ብዙ ደስታ አይሰማኝም። መንገዶቹ እንደከዚህ ቀደሙ አይደሉም። ጭር ብለዋል። ሱቆች ተዘግተዋል። ይህን ማየት ያሳዝናል። የትግራይ ወጣት ከሌላው የኢትዮጵያ አቻዎቹ ጋር ሲነጻጸር ተዘንግቷል፣ ሸሽቷል። እየለማን እየተሻሻልን አልነበረም። ጦርነት ላይ ነን።
20: አብል ማዓት የለና አው ጦርነት ይናን ያረ
19: ጦርነት መላው ኢትዮጵያ በጣሙን ትግራይ ከጦርነት እፎያሉበት ጊዜ ሲበዛም ጥቂት ነው። የመተማ ጦርነት፣ የአድዋ ጦርነት፣ የማይጨው ጦርነት፣ የቀዳማይ ወያኔ ጦርነት፣ የደርግና የኢዲዩ፣ የደርግና የኢሃፓ፣ የደርግና የህወሓት ጦርነቶች፣ የባድመ ጦርነት፣ የሰሜን ኢትዮጵያ ጦርነት፣ ዛሬም ጦርነት። ከካቲት 1981 ጀምሮ መቀሌ ከህወሓት እጅ ስትወጣ ያሁኑ ሁለተኛዋ ነው። የመጀመሪያው የፌዴራሉ መንግሥት ህዳር 2013 ከተማይቱን ሲቆጣጠር ነበረ። ግን ከሰባት ወር በላይ አልቆየም። ህወሓት መልሶ ተቆጣጠራት። ዘንድሮም ከመቀሌ ድል ሽንፈት በኋላ ጦርነቱ ቦታ ይቀይር እንጂ አላባራም። የተለያዩ የዜና ምንጮች እንደሚሉት ተፋላሚ ኃይላት አንዳቸው የሌላቸውን ይዞታ ወይም ይዞታ ነው ብለው የሚጠረጥሩትን ስፍራ ወይም አካባቢ በሰው አልባ አውሮፕላን ድሮን ደብድበዋል። የፖለቲካ ተንታኝና ደራሲ ዩሱፍ ያሲን እንደሚሉት ደግሞ መቀሌ ውስጥ ጊዜያዊ ወይም የሽግግር አስተዳደር ይመሰረት ይሆናል። ምናልባትም ምርጫ እና ከዚያስ ይጠይቃሉ አቶ ዩሱፍ።
22: መቀሌ የፌዴራል ወታደሮች ገብቶ እንደገና ደግሞ የወጡበት ሂደት እናያለን። አዲስ መንግስት ሲቋቋም አይተነዋል። ይህ ሁሉ አዲስ አይደለም። እስካሁን የምናየው እነ ጌታቸው ረዳ ልክ በፊት እንደነበሩት መንግስት እንደመሰረቱ ነው። ይሄ በጊዜያዊነት ተይዞ ምርጫ እንደሚደረግ ነው የተባለውና ምርጫ ተደርጎ ትግራይ መንግስት ከተመሰረተ በኋላ ምንድን ነው የሚሆነው ነው ዋናው።
19: የፌዴራል መንግስቱ ጦር ኃይልና ተባባሪዎቹ መቀሌን የተቆጣጠሩት የህወሓትን ጨምሮ የትብብር ለህልውና ተዋጊዎችን ከአለማጣ፣ ቆቦ፣ መጋሌ፣ ኢሬብቲ፣ አብዓላና ከሌሎች አካባቢዎች ሽቅብ ወደ ሰሜን ገፍተው ነው። መቀለን ከተቆጣጠሩት የትግራይ የሰላም ኃይል አዛዦች አንዱ አብርሃ ሹምዬ መቀሌ ላይ የዛሬ 5 ዓመት ግድም የሆነው ይደገማል የሚለውን ስጋትና ግምት ግን አይቀበሉትም። ምክንያቱም አብርሃ እንደሚሉት የትግራይ ህዝብ ነፃ ወጥቷልና።
23: ዓለምና ያው ትግራይ ዝነበረ
2: ጉጅለ
21: አላማችን ገጁ ቡድን በትግራይ ህዝብ ላይ የሚያደርሰውን ጭቆና ማስወገድ ነው። እስካሁን ድረስ የትግራይ ህዝብ በጨለማ ውስጥ ነበር፣ ራሱን ነጻ ለማውጣት ሲታገል ነበር። ባላቋረጠ ትግል አላማችን ከግብ ደርሷል። በስተመጨረሻው ህዝቡ ነጻነት ሊሰማው ይችላል።
2: ህዝቡን ፎይታራ ሁሉ
19: ራሳቸውን የትግራይ ክልላዊ መንግስት ብለው የሚጠሩት የህወሓት መሪዎች ግን ከመቀሌ የወጣ ነው በህዝብ ላይ ሊደርስ የሚችለውን እልቂት ለማስቀረት ነው ባዮች ናቸው። ትግራይም የጠላቶቻችን መቀበሪያ ትሆናለች በማለት ዝተዋል። ዛቻው የፕሮፓጋንዳው አካል ሊሆን ላይሆንም ይችላል። ይሁንና ጦርነቱ አንድም የሽምቅ ውጊያ መልክና ባህሪ ከያዘ ወይም ከህወሓት ወይም ከትብብር ለህልውና ጀርባ ኤርትራን፣ ሱዳንና ግብፅን ማሰለፉ ከተረጋገጠ ተንታኞች እንደሚሉት ከኢትዮጵያ አልፎ አካባቢውን በሙሉ ማተረማመሱ የማይቀር ነው። የኔዘርላንድስ ቲልቡርግ ዩኒቨርሲቲ የዓለም አቀፍ ግንኙነት ጉዳይ ፕሮፌሰር ማርያም ፋን ራይዘን እንደሚሉት ደግሞ ጦርነቱ አሁንም ቢሆን አካባቢያዊ መልክና ባህሪ ይዟል።
21: ቀድሞውኑ አካባቢያዊ ጦርነት ነው። የሱዳኑ ጦርነት አካባቢያዊ ጦርነት ነው። ኢትዮጵያና ኤርትራ የሱዳን ተቃራኒ ኃይላትን በመደገፍ ከጦርነቱ ገብተዋል። ጠቅላይ ሚኒስትር አብይን የሚቃወመው የህልውና ቡድንም በኤርትራ ይደገፋል። ስለዚህ በጣም ጠንካራ አካባቢያዊ መልክ አለው።
19: የፌዴራሉ መንግስት ባለስልጣናትና የኤርትራ መንግስት ተቃዋሚዎች በተለያየ ጊዜ እንዳሉት በአሁኑ ጦርነት ኤርትራ ከህወሓት ወይም ከትብብር ለፍትህ ኃይላት ጎን ሆኖ የሚዋጋ ጦር ኃይል ወደ ኢትዮጵያ ግዛት አዝምታለች። የኤርትራ ባለሥልጣናት ውንጀላና ወቀሳውን ደጋግመው አስተባብለዋል። ሁለቱ አገራት በቅርቡ ዲፕሎማሲያዊ ግንኙነታቸውን ሙሉ በሙሉ ማቋረጣቸው ጠቡ ወደ ግጭት የመካረሩ አብነት እንጂ በክስ ወቀሳ ማስተባበያ የመቆሙ ምክንያት ሊሆን አይችልም። አቶ ይሱፍ ስካር የሚሉት በኃይልና በስልጣን መታበይ ካልቆመ በሳቸው ቋንቋ በግሪጎሪያኑ 1998 እንደነበሩት ገዢዎች ከሰከሩ ያው ነው ከእንግዲህም ይላሉ።
22: ልክ ያኔ በ98 ወያኔና ያኔ የነሱ አጋሮች የነበሩት የኤርትራ ፓርቲዎች እንደሰከሩት ከሰከሩና በዛ ከቀጠሉ ያው ነው እንግዲህ። ግን ቆም ብሎ ካሰቡና ሌላ መፍትሄዎች የሚፈልጉ ከሆነ ምናልባት በአዲስ መንፈስ በአዲስ መፍትሄ ይፈለግ ይሆናል ብለን ነው የምንገምተው።
19: ኢትዮጵያና ኤርትራ የገጠሙት ጠብ መካረር ያሰጋት ዩናይትድ ስቴትስ ሁለቱ ሀገራት ውጥረቱን እንዲያረግቡ ጠይቃለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለፈው ሳምንት ማብቂያ ባወጣው መግለጫ የሁለቱ ሀገራት ጠብ አካባቢውን በሙሉ ሊያውክ ይችላል ብሏል። የአፍሪቃ ቀንድ ተጨማሪ ግጭትና ሰብአዊ ቀውስ ሊጨመርበት አይገባም እንደ መግለጫው። ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት የሆኑ ሌሎች ዓለም አቀፍ ወይም አካባቢያዊ ኃይላትና ማኅበራት ከመግለጫ ማሳሰቢያ ባለፍ የለየለት ጦርነት እንዳይጫር እስካሁን ሁነኛ እርምጃ አልወሰዱም። ዓለም አቀፍ የሚባለው ማኅበረሰብ በመግለጫ ቃላት ሲራቀቅ የግብፁ ፕሬዚደንት አብዱልፈታህ አልሲሲ የሱዳን የኤርትራና የሶማሊያ መሪዎች አልአሚን ግብፅ ውስጥ ሰብስበው ነበረ። አራቱ መሪዎች ከጉባኤያቸው በኋላ ያወጡት መግለጫ እንደሚያትተው በአካባቢያዊና በዓለም አቀፍ ጉዳዮች ላይ የጋራ አቋምና ትብብራቸውን ለማጠናከር በድጋሚ ተስማምተዋል። መግለጫው የሱዳን አንድነት፣ ሉዓላዊነትና ብሔራዊ ተቋማት እንዲከበሩ ለሶማሊያ ሉዓላዊነትና የግዛት አንድነት ሙሉ ድጋፍ ለመስጠትም መስማማታቸውን አትቷል። ከመግለጫው በፊትና ጀርባ የተባለና የተደረገው ግን ያው አቶ ዩሱፍ ያሲን እንደሚሉት ግን የሩቅና የቅርቦቹ መንግስታት ወይም ኃይላት ምንም አሉ ምን ለኢትዮጵያ ሰላምና አንድነት ዋነኛው መፍትሄ የኢትዮጵያ መሪዎች ብልሃት ካለፈው የመማር ብልጠት ብቻ ነው።
22: ዋናውና ትልቁ ነገር ደግሞ ከዚህ ካለፈው ነገር ምን ተማርን ነው ያለው መንግስት ምን ተማረ ነው። ይሄ ጦርነት የዛሬ 5 ዓመት 6 ዓመት ይሆን ሲጀመር፣ ይሄ ጦርነት ከተጀመረ የሚሆነው ነገር አይታወቅም፣ እየሰፋ ይመጣል ያሉት መሪዎች ነበሩ። እነሱ ያሉትን ነገር እያየን ስለሆነ ይሄ ነገር ሳይሰፋ በምን መልክ ነው የሚቆመው ነው። በ1978 አጋማሽ ላይ የኢትዮጵያ ሰራዊት የሶማሌን ሰራዊት ሲያባረርና ሲያስወጣ ተከትሎ ወደ መቃዲሾ ይገባል ተብሎ በብዙ ሰው ሲባል ቆይቶ የኢትዮጵያ ሰራዊት በዛ በኢንተርናሽናሊ በታወቁ ቦርደሮች ላይ ነው የቆመው። ያ ለደርግ እንደ ትልቅ ምንድን ነው የሚባለው ዊልደም የተቆጠረ አንድ እርምጃ ነበረ። ምክንያቱ ወደዛ ቢገባ ኖሮ የማያባራ ነገር ውስጥ ይገባል ተብሎ ሲገመት ነበረ። እና ከታሪካችን የምንማራቸው ነገሮች እንዳሉ ሆኖ አሁን ግን ይሄ እንደገና ሁሉ ቆም ብሎ የሚያስብበት ሂደት ውስጥ ይገባል ብለን ነው አሁንም ደጋግመን የምናስበው።
19: የኢትዮጵያ ፖለቲከኞች የመንግስት ይባሉ ያማጺ ወይም የሌሎቹ ኃይላት ብልጠት ዲፕሎማሲ ከነበር ታሪክ የመማራቸው እውቀት እስካሁን የላቸው ማለት ድፍረት ይሆን ይሆናል። የዛኑ ያክል ብዙ መቶ ሺዎችን ያረገፈው ጦርነት ሁነኛ ልባት ሳይገኝለት በጦርነቱ የተጎዱ ሰለቦች ፍትህ ሳያገኙ ተፈናቃይ ሸሾች ወደ የቀያቸው ሳይመለሱ ሌላ ጦርነት እየጫሩ ግን ብልጠት ብልሃት እውቀቱ አላቸው ማለትም በርግጥ ቅጥፈት ነው የሚሆነው። የከንግዲሁ መፍትሄም ፕሮፌሰር ሚሪያም ፋን ራይዘን እንደሚሉት ያው ዲፕሎማሲ ነው።
18: Diplomacy is the only way really forward that is going to bring results.
21: መፍትሄ ሊያመጣ የሚችለው እውነቱን ለመናገር ዲፕሎማሲ ነው። የሆነ ጊዜ ይህ መሆን አለበት። የፈለገውን ያክል ጊዜ ቢጠይቅም ሌላ ስምምነት መደረግ አለበት። የአፍሪካ አህጉር በጣም አስፈላጊ ሚና ይኖረዋል። የፕሪቶሪያው ስምምነት ጥሩ ነበር። ችግሩ ገቢራዊ አለመሆኑ ነው። አሁንም የሚያስፈልገው ሌላ ተኩስ አቁም ነው። ያለፈው ተኩስ አቁም ተጥሷልና
19: ተኩስ አቁም፣ ድርድር፣ ዲፕሎማሲ፣ ውይይት፣ ፍትህ ብዙ ተንታኞች፣ የመብት ተሟጋቾችና ዓለም አቀፍ ማህበራት ወይም ድርጅቶች ደጋግመው ይሉታል። ለኢትዮጵያ ግን ለጊዜው ሁሉም ሩቅ ናቸው። ንጋሽ መሐመድ ነኝ። እስኪ ቸር ያሰማን በል።
1: ለዝግጅቱ ነጋሽ መሐመድን አመሰግናለሁ። አድማጮች በመከታተል ላይ የምትገኙት ከዶቸ በለ ራዲዮ የአንድ ሰዓት የቀጥታ ስርጭታችንን ነው። በቀጥታ የፌስቡክ ስርጭታችን አስተያየት የምትሰጡንን በሙሉ እናመሰግናለን። አድማጮች ከፌስቡክ በተጨማሪ በዩቲዩብ እና በቲክቶክም ዘገባዎቻችንን እንድትከታተሉ ጋብዛለሁ። ቀጥሎ የሚቀርበው ሳምንታዊ የስፖርት ዝግጅት ነው። በሳምንቱ የተከናወኑ ዋና ዋና ስፖርታዊ ክንዋኔዎች ላይ በማተኮር ሀና ደምሴ እንደሚከተለው አዘጋጅተዋለች። ከዝግጅቱ ጋር መልካም ቆይታ።
3: ስፖርት እናስጥልኝ። ባለፈው ሳምንት ባለም አቀፍ ደረጃ የስፖርቱን ዓለም ሲያነጋግሩ የነበሩ ስፖርታዊ ክስተቶችን፣ የእግር ኳስ ውጤቶችንና በዚህ ሳምንት የሚኖሩትን የስፖርታዊ መርሃ ግብሮችን ይዘንላችሁ ቀርበናል። እነሆ 48ኛው የቺካጎ ማራቶን ውድድር የፊታችን እሁድ ጥቅምት 1 ቀን 2019 ዓ.ም ተመረጠ በቺካጎ ከተማ ይካሄዳል። በዚህ ተጠባቂ የጎዳና ውድድር እንደተለመደው ኢትዮጵያውያን አትሌቶች በበላይነት ይዙታል ተብሎ ይጠበቃል። ያለፈው ዓመት 47ኛው የቺካጎ ማራቶን ውድድር 2 ሰዓት ከ14 ደቂቃ ከ57 ሰከንድ በመግባት አሸናፊ የነበረችው ሀዊ ፈይሳ ዘንድሮም ድሏን ለማስጠበቅ በዋና ተወዳዳሪነት ተሰልፋለች ተብሏል። በተመሳሳይ ውድድር ባለፈው ዓመት የቺካጎ ማራቶን አሸናፊው ኪፕሊሞ ዘንድሮም ድሉን ለማስጠበቅ ይመጣል ተብሏል። በመሆኑም ይህ የቺካጎ ማራቶን ውድድር በኬንያውያንና በኢትዮጵያውያን አትሌቶች እንደተለመደው ጠንካራ ፉክክር ይታይበታል ተብሏል። የኢትዮጵያ ፕሪሚየር ሊግ የ2019 የኢትዮጵያ ፕሪሚየር ሊግ አዲሱ የውድድር ዘመን በይፋ በዚህ ሳምንት መጨረሻ እንደሚጀመር የወጣለት የጨዋታ መርሃ ግብር ያሳያል። በወጣው አዲሱ የፕሪሚየር ሊግ የጨዋታ መርሃ ግብር መሰረት በያዝነው ሳምንት 8 ጨዋታዎች ይካሄዳሉ ተብሏል። የፊታችን አርብ ጥቅምት 1 ኢትዮጵያ ኤሌክትሪክ ከአዳማ ከነማ ጋር፣ ከቀኑ 9 ሰዓት ሀላባ ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ከቀኑ 10 ሰዓት ጋር ይጫወታሉ። ቅዳሜ ጥቅምት 2 ቅዱስ ጊዮርጊስ ከነገሌ አርሲ ከቀኑ 9 ሰዓት ላይ፣ ወላይታ ዲቻ ፋሲል ከነማ ጋር 10 ሰዓት ላይ የሚጫወቱ ይሆናል። እሁድ ኢትዮጵያ ቡና ከሸገር ከነማ፣ ሐዋሳ ከነማ ከመከላከያ፣ ሲዳማ ቡና ከኢትዮጵያ ንግድ ባንክ ጨዋታቸውን ያደርጋሉ ተብሎ ይጠበቃል።
4: For the first time in this UEFA Nations
3: የዘንድሮ የአውሮፓ እግር ኳስ ማህበር አምስተኛው የውድድር ዘመን ቅዳሜና እሁድ ተካሂዷል። እንግሊዝ ክሮሺያን በሜዳዋ 7-0 አሸንፋለች። ይህ ጨዋታ በእንግሊዝ ብሔራዊ ቡድን ታሪክ ውስጥ አንዱ አስደናቂ የማሸነፊያ ምሽት ሆኖ ተመዝግቧል። እንግሊዝ ከሜዳው ውጪ ባደረገችው በዚህ ጨዋታ ቡካዮ ሳካ 2 ግቦችን ሲያስቆጥር፣ ሃሪ ኬን በበኩሉ በተከታታይ ለ6ኛ ጊዜ ከሜዳው ውጪ በተደረገ ጨዋታ ጎል ማስቆጠር ችሏል።
4: Further icing on the top of England's cake.
3: ፖርቱጋል ያለ ክርስቲያኖ ሮናልዶ ኖርዌይን አሸንፋለች። በአርሊንግ ሃይላንድ የሚመራው የኖርዌይ ብሔራዊ ቡድን ከፖርቱጋል ጋር አድርጎት የነበረው ጨዋታ እጅግ አጓጊ ነበር። በዚህ ጨዋታ ፖርቱጋል 2-1 በማሸነፍ በምድቧ ያላትን ጠንካራ ጅምር አረጋግጣለች። ስፔን በላሚን ያማል ድንቅ ብቃት አሸንፋለች። የአውሮፓ ሻምፒዮኗ ስፔን ቼክ ሪፐብሊክን 3-1 በሆነ ውጤት ስትረታ፣ ታዳጊው ድንቅ ኮከብ ላሚን ያማል በመጀመሪያዎቹ 10 ደቂቃዎች ውስጥ ግብ በማስቆጠር በተከታታይ በሶስት ጨዋታዎች በመጀመሪያዎቹ ደቂቃዎች ውስጥ ኳስ ከመረብ ማገናኘት የቻለ ብቸኛ ተጫዋች በመሆን ተመዝግቧል። አየርላንድና እስራኤል ያደረጉት የአውሮፓ እግር ኳስ ማህበር ጨዋታ ባቻ ውጤት መጠናቀቁ በሁለቱ ቡድኖች መካከል ከፍተኛ መነቃቃትንና ውዝግቦችን ፈጥሮ አምሽቷል። በፈረንሳይና በጣሊያን መካከል የተደረገው ጨዋታ 1-1 በሆነ አቻ ውጤት የተጠናቀቀ ሲሆን፣ ቤልጅየም ቱርክን 3-0 በማሸነፍ በምድቧ ደረጃዋን አጠናክራለች። ፖላንድ ሮማኒያን 6-0 በሆነ ሰፊ ውጤት በማሸነፍ የሳምንቱ አነጋጋሪ ቡድን ሆናለች። በምድብ አንድ የሚገኙት ሁለቱ ታላላቅ ሀገራት ፈረንሳይና ቤልጅየም ባደረጓቸው የመጀመሪያ ዙር ጨዋታዎች ጠንካራ ፉክክር አሳይተዋል። ፈረንሳይ በተጫዋቾቿ ብቃት ውጤትን ስታስመዘግብ፣ ቤልጅየምም ነጥብ በመጋራት የምድቡን ፉክክር አሞቀዋለች። በፊፋ የብሔራዊ ቡድኖች ጨዋታ ምክንያት ተቋርጦ የነበረው የአውሮፓ ክለቦች ውድድር በያዝነው ሳምንት መጨረሻ መካሄድ ይጀምራል። የጀርመን ቡንደስሊጋን ጨምሮ የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋና ሌሎች አበይት የአውሮፓ ሊጎች ለአጭር ጊዜ ተቋርጠው ሰንብተዋል። የጀርመን ቡንደስሊጋ የፊታችን አርብ ጥቅምት 1 የሚጀምር ሲሆን የመጀመሪያ ጨዋታው በቦሩሲያ ዶርትመንድ ከሴንት ፓውሊ ጋር በሚያደርገው ጨዋታ ይሆናል። ቅዳሜ ምሽት ባየር ሙኒክ ከስቱትጋርት ጋር የሚያደርገው ጨዋታ የሳምንቱ አነጋጋሪ መርሃ ግብር ሲሆን፣ ሁለቱም ቡድኖች በማጥቃት ላይ የተመሰረተ ጨዋታ ስለሚያደርጉ ከፍተኛ ግብ ይቆጠራል ተብሎ ይጠበቃል። በተመሳሳይ ዓለም አቀፍ ጨዋታዎች ምክንያት ተቋርጦ የነበረው የእንግሊዝ እግር ኳስ ፕሪሚየር ሊግ መርሃ ግብር ከቅዳሜ ጥቅምት 2 እስከ ሰኞ ጥቅምት 4 ድረስ ይካሄዳል። በፕሪሚየር ሊጉ ጨዋታዎች መካከል ቅዳሜ አርሰናል ከሊድስ ዩናይትድ በኤምሬት፣ እሁድ የሊጉን የዋንጫ ፉክክር የሚወስን ታላቅ መርሃ ግብር ሊቨርፑል ከማንቸስተር ሲቲ በአንፊልድ ያደርጋሉ። በኦልትራፎርድ የሚደረገው የቅዳሜ ምሽት ፍልሚያ ለባለሜዳውም ለቶትንሃምም የሁለቱም ቡድኖች የአራተኝነት ደረጃን ፉክክር የሚፈትን ይሆናል። ከዚሁ ከእንግሊዝ እግር ኳስ ሳንወጣ የእንግሊዝ ፕሪሚየር ሊግን ያናወጠው ግዙፍ ውዝግብ ማንቸስተር ሲቲ በፋይናንስ ደንቦች ጥሰት ጥፋተኛ መባሉን ተከትሎ ይግባኝ ማለቱን ባለፈው ሳምንት መጨረሻ አስታውቋል። የእግር ኳስ ዓለሙም በሚመጣው ውሳኔ ላይ ትኩረቱን አድርጓል። ማንቸስተር ሲቲና የፕሪሚየር ሊግ የፋይናንስ ውዝግብ የጀመረው በ2009ና 2010 እንደ አውሮፓውያን አቆጣጠር በ2017ና 18 የውድድር ዓመታት መካከል በነበሩት የፕሪሚየር ሊግ የፋይናንስ ደንቦች ጥሰት በሁሉም ክሶች ጥፋተኛ መባሉን ተከትሎ ነው። ክለቡ በበኩሉ ውሳኔው ግልጽ የህግ የመርህና የመረጃ ስህተቶች ያሉትና አስተማማኝ ያልሆነ ነው በማለት ይግባኝ ጠይቋል። ማንቸስተር ሲቲ ንጹህ መሆኑን በመግለጽ አቋሙን የሚደግፍ አጠቃላይና የማይናወጥ ማስረጃ ማቅረቡን ባወጣው አጭር መግለጫ አስታውቋል። የእንግሊዝ እግር ኳስ አስተዳደር ሁኔታውን በጥንቃቄ እየተከታተለው እንደሚገኝና አስፈላጊውን እርምጃ እንደሚወስድ አስታውቋል። እንደ ቢቢሲ ስፖርት ዘገባ ከሆነ ክለቡ ቁልፍ የስፖንሰርሺፕ ስምምነቶች በአቡዳቢ መንግስት የገንዘብ ድጋፍ እየተደረገላቸው ነው የሚለው የሚለውን ክስ ይግባኝ አቅርቦበታል። እንደ ገለልተኛ መረጃዎች ከሆነ ማንቸስተር ሲቲ 830 ሚሊዮን የእንግሊዝ ፓውንድ በላይ የሆነ ሚስጥራዊ የገንዘብ ድጋፍ ለመደበቅ ከንግድ አጋሮች ጋር ሐሰተኛ ውሎችን አዘጋጅቷል የሚሉ ድምዳሜዎች እንዳሉ ይደመጣል። ይህ አከራካሪ ሂደት የእግር ኳስ ታሪክን ሊቀይር ይችላል ተብሎም ተገምቷል። በመጨረሻም የሜዳ ቴኒስ

0: ላይ 2-1 በሆነ ውጤት በበላይነት አጠናቋል። በዚህ ድል ጃኮቪች በቻይና ኦፕን ውድድር ላይ ያልተሸነፈበትን ድል ከፍ አድርጓል። ጃኮቪች በግማሽ ፍጻሜ ከዳንኤል ማድቬዲቭ ጋር ተገናኝተው ይጫወታሉ። በተመሳሳይ በቻይና ኦፕን የሴቶች የነጠላ የሜዳ ቴኒስ ውድድር በዳይመንድ ኮርት በተካሄደው የ32ኛው ዙር አነጋጋሪ ጨዋታ የዓለም ቁጥር አንዷ ኢጋ ቪዮንቴክ ከዶና ቪኬች ጋር ተገናኝታ አስደናቂ ድል አስመዝግባለች። በዚህም ወደ ቀጣዩ ዙር ማለፍ ችላለች። ለዛሬ ያዘጋጀነው የስፖርት ዘገባ ይኸው ነበር። ከዜናዎቹ ጋር ሃና ደምሴ አብሬያችሁ ቆየው። መልካም ሳምንት።
1: ለዝግጅቱ ሃና ደምሴን አመሰግናለሁ። አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ቀሩታል። የማጠቃለያ ዜና አሰማለሁ። የህዝብ ተወካዮች ምክር ቤት 7ኛ መደበኛ ስብሰባ 1ኛ ዓመት የሥራ ዘመን የመንግስት ምስረታ ጉባኤውን በማካሄድ ዶክተር አብይ አህመድን ጠቅላይ ሚኒስትር አድርጎ ሰይሟል። ኢትዮጵያ በአባይ ወንዝና በቀይ ባህር ያላትን ታሪካዊና መልካም ምድራዊነቶች በማንኛውም ኃይል ሊቀየር አይችልም ሲል የኢትዮጵያ የውጭ ጉዳይ ሚኒስተር ገለጸ። በሳውዲ አረቢያ የሚደገፈው የየመን መንግስት ጦርና በኢራን የሚደገፉት የሁቲ አማጽያን በየፊናቸው ድል እየቀናን ነው አሉ። በዩናይትድ ስቴትስና በኢራን ጦርነት ምክንያት የዓለም የነዳጅ ክምችት በአስፈሪ ሁኔታ ያሽቆለቆለ መሆኑን የሳውዲ መንግስታዊ የነዳጅና የተፈጥሮ ጋዝ ኩባንያ አራምኮ ገለጸ። የጀርመን የፌዴራል ስለላ አገልግሎት ፕሬዝዳንት በጀርመንና ሩሲያ መካከል የኃይል ግጭት የመከሰት አደጋ ሊኖር እንደሚችል አስታወቁ። የስለላ አገልግሎቱ ፕሬዝዳንት ማርቲን የገር ይህን ያስታወቁት ዛሬ ለጀርመን የእንደራሴዎች ምክር ቤት የቁጥጥር ኮሚቴ አባላት በሰጡት ማብራሪያ ነው። ጠቅላላው ዝግጅት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ። ጤና ይስጥልን።